ወገኔ ወገኔ በሽሜ ታዘዘ ወገኔን አፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬውካ ወገኔን አረንጓዴ አትልበስ